ኢየሱስ ወይ ኢየሱስ ወይ ምንድነው ሆ መሁንትና ዳማው ያይ መፖፎኒ መሄም አሪው ኢየሱስ ኢየሱስ ወይ ኢየሱስ ወይ ምንድነው ሆ መሁንትና ዳማው